0: 그다음 그 힘내 꼭.
1: 땅이 히다그로 허그던가 총지 죽고니.
0: 에레 다 추총던 거 허그 붙이든 노자 남네 허지 무슨 소르치든 등에 와크 마키다.
1: 치치키 다르다 총 카퍼 토니 죽고 나 그걸 카드 토하고 그러나.
0: 아 진신 마 로로 치신 총지 머지 먹고 저거 요거 뜻아서 요거도 준 거 죽고네 줄.
1: 고소 죽고메고 아치 나비 쟁고 뭐 겨주스고 판이 치가른 거 되겠으니.
0: 오 파니치니 랑고디니 다른 거 제가는 요는 무슨 거 가르마하니 담아서는 초응응운데로 자질이 지고 싸우고라
1: 치도모도 샬린디는 고타야
0: 와 참성근 건데 꾸노 꾸냐니 영예고 저셔 꾸노 꾸마니니 또 걸로군데
1: 건데다 꾸나 꾸라 녀정 제망한 조치라라 샥
0: 도치는 와 다치오성 녀정 그 말은 다나 대나타 진아 타라셋 고너 카창오 찬이가 이가 칸트기 임니가 코다 다나만 주리에
1: 녀터너 고녀라더가 총고가세
0: 총각식이라면 총을 차르지면 저도 다치에 먹으라 제망 놓아라 떨어지고지 저러면
1: 다든 돈시와라 니누들
0: 아로 어르그르 뜨뜨고 니했더니 뇨르치쿠 고르모테라 냥 마지리
1: 아 아브데기다기다 니했더노 다르다니 너무 샤가시길 니나 좀 샤치 뭔가
0: Шачи манера манджа.
1: Мангму? Тэри аня мухири тасу, курган мухира кота гормо дукума. Агону кона ига чонью зинам не.
0: Да тэри тэри дима, тому зио на там.
1: Алла хай! Да луно не джес сунс гинам на.
0: Ара, ара, вэ, читам утов шатли канан таран йоги.
1: Алла ты суна сунри?
0: Уж куам чухсам чихсун нурго читам.
1: Да, ганзган йоги шукчукчи. Да дарма чхинча, нергес цепка чумахчи цинар. Кота юмургузгунда ям цинз гинзинам не.
0: Ара, Yungurgutera, yungu sarji meni tumu gochinzi yonu mariya, ngara chikku goshunzi giriye.
1: Dar goshun achku, yushun achku, nera sunzir giriye, gezg tazini.
0: Ea tata kitiga, ayo, edar ngachu kakhala mandanga chattanta. Ngo izin korkandaga, ya chitana ngachu azigligra.
1: De?
0: Ara, tozina tashi ga diga nga urka?
1: Diyungu kertaya.
0: Ara, tadukutum manda nga mekfu nimini zama yonu tutur ngomi sunzigra.
1: Чу сэнзэ нэрэ макия. Я, чи нэрэ дукуна мэна?
0: Таранга айгэ нэгэра хэгэмэдэ дан о малу лонго нэнгэр. Та шамбура гамбу нэгэх чигэмэ нэн нэрэ лэхид.
1: А, о, куэдэ, та цуала?
0: Сара.
1: Мэ хэгэн чигэ сон назгэр.
0: Ara, tazga chi nyangzg shakku kazgay na.
1: Abdiga nyan chik sunar, nyan kaan chik sunar. Ah, andan dredje zog chik mongara.
0: Hao, kaapar gzaar uzg ngon khori chute ton tazga.
1: Sa, sa, dak chik sange. Nyan to hinar.
0: Deng, deng. Retar, ara, taur ta chukara, jatunga yungi, chundib jashkalar shing jogu. Aranga ta tsola, zekir, yara shang chindag na mara shashang nuzgar kizini.
1: Ala, Яг дигэн хайгд кушали шашин камбу гэдэн тадаг уу?
0: Карамбад гэдэг чи юу камбу мэн үү так юм даа.
1: Мөх их чэрэг ах чиг сэнгэр.
0: Алла санаа харагыг атом уу? Капрдгүн яч юу гүн яналаа.